ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳል በሰው አደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሺ ደስ ደስ ደስ የዕለት የዕለት አርሺ ደስ ደስ

በስታገ ደብለ ፍላጎት ይሳ ጊዜ ሰዓት መደብ ዱር አቆጣጥር በሰው አደማመር እድሜ ገመር ልክ ይሆናል ኩል እንዳሰብ እንዳሸናትኛ ለራ